ብቻ ደባይ ተቀርኝ የሰማጀ ትይል ላይ ታላላ ተራፈት ወይስ ሳይል ለቢሊዮን ከሌብሪ የሰማጀ ባራባሪ ማውረስ አጥተይል